0: ናይ ሓጎስ ዘለዉ ኩም ነገር ከተውፅዎ ትኽእሉ
1: ኢኹምኩሉኩሉ ዘሎንታሓት ሕጉሰካ ነ
0: ብምቕ ዝበለ ጠቐይ እሺ ድያዊ ከሎ ካሓተካ እንታይ ትርጉም እታ ደርስ ብሓፈሻ እንታይ ትርጉማ
2: ዓይነይ በቀቲ ማለት እዩ እቲ ናብዚ ንኽን ፀቢብ ክዚ ደረት ናይ መወዳእታ ናይ ፅባቅ
0: ካብዚዳዓስማዓርሲ
2: ሽያዊ ስኩስ ዕርዕር ወዳእታ መወዳእታ ናይ ፅባቅ
0: ንዓ ከምኢካ ትገልፀ ዘ ሕጂ ዓይነት ናይታ መወዳእታ ናይ ፅባቐ ትብል ካብተን ቃላት ነኖ ካብተን ቃላት ካ
2: ፎያ
0: ፎያ
2: ዓዲጎ ክተተረክ ወዲል ፎያ ካብ ክተሓሊፉ ምርካ እ ጥሑ እዩ
0: ዓዲጎ ትፈሪቕ ሒዝክያ ዶ ትኸውን ድምቕ ንበለታ ኸዒት ንረሽጥ

سلام كمي كنيخوم كبراتن كبرانن عمل عالم تركبو اير تراويان فلايد ما اب هاگر كندا اونتاريون كبابي ان ازي ايري ويف اف ام راديو ايري ويف اف ام راديو اب هاگر كندا كاب اونتاريو وترو سنبت سنبت دي اب قطاطرا ايسترن ستاندار تايم كاب ساعت سلسته خساب ساعت ربعت دهر قطري زفنو مهاري ازناقعي كمون اب كندا نزن برحبرت سبناز دكم እዋናውን ሐቀኛ ዝኾነ ሐበሬታ ዝስንቕ ሰሙናዊ መደብ እዩ ከም ዝፍለጥ ዝሓለፈ ረቡዕ ባሕቲ ሓምለ 2026 ሃገራዊ መዓልቲ ካናዳ እዩ ነይሩ ኣብ መላእ ሃገረ ካናዳ ድማ እዚ መዓልቲ እዚ ብኽብ ዝበለ ስነ ስርዓት ተፀምቢሉ እዚ ፅምብል እዚ ነቲ ኣብ ባሕቲ ሓምለ 1867 ዝተመስረተ ካናዳ ኮንፌደሬሽን ንምዝካር ተባሂሉ ከም ዝኽበር ይፍለጥ ኣብ 1867 ብዝወፀ ኣዋጅ መሰረት ድማ ሰለስተ ዝተፈላለያ መግዛእታት ማለት ኖቫ ስኮሽያ ኒው ብረንዝዊክን ግዝኣት ካናዳ ማለት ኦንታሪዮን ኪቤክን ተባሂለን ተፈንጭለን ዝነበራ ብሓባር ሓድነት ፈጢረን ኣብ ትሕቲ ግዝኣት ብሪጣንያ ኮይነን ሓንቲ ሃገር መስሪተን ቅድሚ 100 ዓመታት ኣቢሉ ድማ እዚ መዓልቲ እዚ ካናዳ ተባሂሉ ዝፅምበል ዘሎ በዓል እዚ ዶሚኒየን ደይ ተባሂሉ ይፅዋዕ ነይሩ ድሒሩ ግና ማለት ኣብ 1982 ዓመተ ምህረት ብወግዒ መዓልቲ ካናዳ ተባሂሉ ክኽበር ጀሚሩ ንኣከባብራ እዚ በዓል እዚ ብዝምልከት እቲ መዓልቲ ብደረጃ ፌደራል መንግስቲ ካናዳ ሕጋዊ በዓል ብምዃኑ ድማ ንኩሉ ሰራሕተኛ ናይ ዕረፍቲ ግዜ እዩ ኣብ ኩለን ከተማታትን ሓውሲ ከተማታት እታ ሃገር ድማ ድሙቕን ውዕውዕ ዝኾነ ምርኢታት ይረአ ገለ ካብቲ መደባት ንምጥቃስ መብዛሕትን ዓበይቲ ጎደናታት እታ ሃገር ብባንዴራ ካናዳ ይውቅባ ካናዳውያን ማልያታት ሃገሮም ተኸዲኖም ገለን ድማ ኣብ ገጾም ምስሊ ባንዴራ ካናዳ ዘለዎ ሕብርታት ተለኺዮም ህዝባዊ ጥርናፈብ ዘለዎ ኣገባብ ምርኢታት የካይዱ ብዘይካዚ ኣብ መላእ እታ ሃገር ነዚ መዓልቲ እዚ ብዘንፀባርቕ መንገዲ ርሽታት ይትኮስ ፍልጠት ሓይሊ እዩ ንዘይፈለጡ ከም ዝፈልጡ ምግባር ድማ ብልሒ እዩ ባርከስ ክቡራትን ክቡራንን ሰማዕትና ዝቕፅል ስድራይ ዘርእስታ ጥዕምቲ ደርፊ ናይ ገዲም ነፍሲየር ድምፃዊ ኣብርሃም ኣፈወርቂ ክተስተማቕሩ ብኽብሪ ንዕድም

እዚ ኸበርኩም ሰማዕትና ብምቕጻል ከም ወትሩ ለንቅነውን ካብ ዝተፈላለዩ ሰማዕትና ዝሰደዱልና ሃናፂ ዝኾነ ርእቶታትን ጽሑፋትን በጺሕና ኣሎ። ኩሎም ቅዱሳት ድማ ብልቢ እነመስግን ያኔልና ክብረት ይሃበልና። ቀጺልና እምበር ካብቲ ሃናፂ ዝኾነ ርእቶታት ንገለ ኽፋል ክነቕርበልኩም ኢና። ክትከታተልዎ ድማ ብኽብርን ዕድም። ሓጎስ በየነ ካብ ጀርመን ፍራንክፈርት ሰላምቱን ርእቱን ድሕሪ ምቕዳም ነዘን ዝስዕባ ምስላታት ትግርኛ ሰዲዱልና ኣሎ። ብኸምዚ ዝስዕብ ድማ ክነቕርቦ ኢና ንከታተሎ። ልቢ ወላዲ ቀጥቀጥ፣ ልቢ ውሉድ ቀጥ፣ ክይድ ኣይትበሎ ከም ዝኸይድ ግበሮ፣ ሓቢኤን ይጠንስኦ፣ ሰብ ኣኪበን ይሓርስኦ፣ ተለጋገስ ከም ኣሕዋት፣ ተጸባጸብ ከም ጓና፣ ለባም ይሓስብ ናይ ዓመት፣ ዓሻ ይሓስብ ናይ ዕለት፣ ዓጺሩኒ እንተበልኩስ ተደቢሩ የኽውደድ፣ ደርሆ ሓሚማ ኢሎምስ በጊዕ ሓሪዶምላ፣ ደድሕሪ ኣድጊ ዝኸደ ጥራት ኣድጊ ለመደ፣ ደልድል ከይትዕሎ ጽናዕ ከይትምናዕ፣ ልሳን ዓጽሚ የብሉን ግና ዓጽሚ ይሰብር። ስለቲ ተሳትፎኻ የቕኔልና ክቡርሓው ሓጎስ በየነ ካብ ጀርመን ፍራንክፈርት። ኣብ ቀጻሊውን ተሳትፎኻ ኣይፈልየና። ብምቕጻል ቢንያም ሰዓረ ካብ ዊኒፔግ ዝሰደድልና መልእኽቲ ብኸምዚ ስዕብ ክነቕርቦ ኢና ንከታተሎ። መደባት ኤሪ ዌቭ ጽቡቕ እዩ ዘሎ፣ ቀጽልዎ። ኣነ ሓደ ግጥምታት ካብ ዝፈትዉ ሰባት እየ። ግጥሚ ደስ ይብለኒ። ዓቕመይ ኣምስት ምቓር ግጥሚ ድኣ እምበር ገጣማይ ኣይኮንኩን። ካብቶም ኣዝየ ዘድንቆም ገጣማይ ሃገርና ድማ በየነ ሃይለ ማርያም እዩ። ግጥምታቱ ንዓይ ኣዝዮም ብሉጻት እዮም። ሓንቲ ካብተን ዝፈትዎን ግጥምታቱ ሃብቱ ነዳቓይ እትብል እሰደልኩም ኣለኹ እሞ ክተቕርቡለይ ብትሕትና ሓትት። ክቡርሓው ቢንያም ነታ ሰደድካልና ግጥሚ ብኸምዚ ስዕብ ክነቕርባ ኢና ብሓባር ኮይንና ነስተማቕራ። ሃብቱ ነዳቃይ ትርኢቱ ብፀሓይ በሲሉ ዓይኑ ብድኻም ሰሊም ብስዋግን ተሸምሽም ሃብቱ እናተመልሰ ቤቱ ወርሒ ወፅያ እርኒ ዓይኒ ዓይላ ዓውዲ ቀውዒ ተመሲላ ሪኣብቶ ርእዋ ስሒኡ ስሒኣ ብኡብኡ ተብተቢሉ ናብታ ፀማልያ ዘብራሕቲ ሽሮታ ድስክልቲ ሰበነ ምንቲ ብትንፋስ ትመውስ ኣብታ ፀባብ ክፍሊ ልቺ ተፀቢያቶ ከም ወትሮት ብዓቕ ምንኻ ሳምሳ ሽዑ ልዕሉ ንሱ ተኣጊዱ ናታ ገዲዱ ንፋስን ትንፋስን ኣስካርባን ዕሽን ፍሳስን ረሃፅን ኩሎም ተጋቢኦም ግን ተቓፂፆም ናሽ ዘፍቱ መንፀፍ ተቐንጢጡ ጎስዒ ጎሳሲሲ መናድቕ ነቒዑ ሽዑ በታ መስኮትታ ስንስቲ ቅልቅል ኢላስ ወርሒ ለይቲ ክምሲላ ብኣርምሮ ዝርያ ግን መን እዩ መን እዩ ሸብረኽ ክልም እርር ክርትር ክጥዕ። ስለቲ ተሳትፎኻ የቐኔልና ክቡር ሓው ቢንያም ሰዓረ። ኣብ ቀጻሊውን ተሳትፎኻ ኣይፈለየና። መደብና ሕጂውን ቀጻሊ እዩ። ብምቕጻል ናይ ገዲም ድምፃዊ ካሕሳይ ሃይለ ተፈላሊና

ንኸበርኩም ሰማዕትና ዝቕፅል መደብ መደብ ሕቶን መልስን ይኸውን ንሱኻ ኤሪ ዌብ ኤፍኤም ሬድዮ ንኣፍልጦ ክሕግዝ ይኽእል እዩ ንዝበለቶ ሕቶታት ብምቕራብ ሽዑ ንሽዑ መልሲ ትህበሉ ፍሉይ መደብ እዩ ናይ ሎሚ ሕቶን ኣምባር ብዛዕባ በለስ ይኸውን መቼስ ኩላትና ከምቲ እንፈልጦ በለስ እቲ ፍትውን ህቡብ ፍረ ኤርትራ ሃገርና እዩ ገለ ካብ ጥዕናዊ ጥቕምታት በለስ ንምጥቃስ መጠን ሽኮርን ኮለስትሮልን ኣብ ምቁፅፃር ይሕግዝ በለስ ብዝናብ ክራማት ብቐሊሉ ዝፈሪን ብዙሕ ሃልኪ ዘይሓትትን እዩ ንምዃኑ እዚ ፍትው ዝኾነ ፍረ በለስ ኣብ ሃገርና መዓስ ክፈሪ ጀመረ ኣበይ ኣበይ ናይ ቦታ ኸ ከምቲ ፈተነ ንመንቀተለ ዝበሃል ኣብ ዘ ዘለኹሞ ቦታ ኾንኩም ክትፍትኑ ብኽብሪ ንዕድመኩም እቲ ቕኑዕ ዝኾነ መልሲ ድማ ድሕሪ እዛ በለሰይ ዘርእስታ ደርፊ ናይ ድምፃዊ መሓራይ ኣብርሃ